ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቀርብ። ናይሎም ዕለት 6 ጥቅምቲ 2026 ዓ.ም መደብ ፈናዋና ሩሰሊካን ጳጳሳት የመንበር 14 ምስካናትን ኣባላት ሰውፊ ህወትን ኮርያ ዘካይድዎ ርክብ ሩሰሊካን ጳጳሳት የመንበር 14 ንወከልቲ ደቂ ኣንስትዮ ኣብ ማሕበር ቫቲካንን ማሕበር ዓለማውያን ሰራሕተኛታት ቫቲካንን ተቐቢሎም ዘስምዖም ማደረ ሩሰሊካን ጳጳሳት የመንበር 14 ኣብ ከተማ ዓዛ ዝርከብ ናይ ቅድስቲ ሱድራ ቤት ካቶሊካዊ ቤተ ክርስቲያን ቆሞስ ዘመሓላለፎ መልእኽቲ ጳጳሳ ሓልዋ ፀጥታ ስዊዘርላንድን መበል 500 ዓመት ዝኽሪ ከበባ ሮማ ምድላዋት የካይድ ከም ዘሎ ጳጳሳዊ ሽማግለ ዕቁባ ቆልዑን ትሕቲ ዕድመ ህፃናትን ናይ ውሑ ጥቅምቲ ሓፈሻዊ ጉባኤ ከም ዝዛዘመ ሃገረ ቫቲካን ንውልቃዊ ዕለተ መዝገብ ርእሰሊቃነ ጳጳሳት ፍራንቸስኮ ዝሓዘት ሓዳስ መፅሓፍ ክሕትም ከም ዝኾነ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈናዋና እንሆ ሕጂ ይጅምር ክሳብ ፍፃሚ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምኦንን ኣባ ተወልደን ኣባ ፍረዝግነ ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈናዋና ዘሰጋግረኩም ሰናይ ምክትታል። ክቡራትና ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሩሰሊካን ጳጳሳት የመንበር 14 ኣብ ሃገረ ቫቲካን ምስካህናትን ኣባላት ሰበውፊ ህወትን ኮርያ ኣብ ዘካይድዎ ርክብ ኣብ 2027 ዓ.ም ኣብ ሴኡል ንኽካይድ ዝተወሰነ ዓለም ሓቆፍ ቅኖ ማርቅስያት ዝሳተፉ ሰባት እምነት ሰማዕታት ኮርያ ተቐቢሎም ናብ ጎደናታት ዓለም ክምስክርዎ ዘለዎም ተስፋ ይገልጹ። ነቶም ኣብ 2027 ዓ.ም ኣብ ዓለም ሓቆፍ ቅኖ ማርቅስያት ኣብ ሴኡል ዝሳተፉ ማርቅስያት መሰኻኽር ተስፋ ክኾኑን ከምኡውን ኣብዚ ተኸፋፈለ ሓብስ ደሴት ኮርያ ስነ ጥበባውያን ሰላም ክኾኑ ዕለት 5 ጥቅምቲ ኣብ ሃገረ ቫቲካን ንካህናትን ኣባላት ሰበውፊ ህወትን ኮርያ ኣብ ሃገረ ቫቲካን ተቐቢሎም ኣብ ዝስምዖም ማደረ ተላብዮም ኣብቲ ምስ ቅዱስ ኣቦናብ ዝተኻየደ ርክብ ብጠቕላላ 170 ዝኾኑ ካህናትን ኣባላት ሰቡፊ ህወትን ብዙሓት ካብኣቶም ኣብ ምድላው እቲ ዝመፅእ ዓለም ለኸ መዓልቲ ማርእስያት ዝነጥፉ ዘለዉ ከም ዝኾኑ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ኣብቲ ዘስምዖም መደረ ካብቲ ኣብ ኮርያ ዝተቐበልዎ እምነት ሓድሽ ናይ ተልእኮ ወንጌል ድርኺት ክረኽቡ ከም ዝኽእሉ ኣስተብኪሎም ካብ ርሑቕ ዝመጽእኩም እኳ እንተኾንኩም ሓቂ እዩ ኣብ ቤትኩም ኢኹም ዘለኹም ቢሎም ብርግጽ ኮርያ ኣብ ሓደ እዋን ዓዲ ተልእኮ ወንጌል እያ ነይራ። ሎሚ ግን ኣብ ዝኽሪ እምነትን መስዋእትን ሰማዕታት ኮርያ ሱር ዝሰደደት ዓዲ ልኡኻት ወንጌል ኮይና ኣላ ዘኽሪ ንተልእኾ ይፈጥር ተልእኾ ድማ መገዲ ተስፋ ይኸፍት ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ ዝቕፅል ዓለም ሓቆፍ ቀኖም መልእሰያት ነዚ ኩሉ ርኡይ ክገብሮ እዩ እንክብሉ ቅዱስነቶም ኣብ ዘስምዖም መደር ኣስሚሮም ካብ ነፍሲ ወከፍ ክፋል ዓለም ዝመፁ መልእሰያት ብናይ ሰማዕታት ምስክርነት ወንጌል ሱር ዝሰደደላ ምድሪ ክበፅሑ እዮም። እቲ ህሞት ኣብ መንጎ ዝኽርን መፃእን ዓብ ርክብ ክኸውን ደስ ይብለኒ። ሰማዕታት ነቲ እምነት ናብ ሓደስቲ ወለዶታት የረ ከቡ ማንእስያት ድማ ናብ ጎደናታት ዓለም ንኸቅርቦዎን ክምስክርዎን ድማ ይቕበልዎ ከም ዝበሉ ኣፍሊጡ። ሩሰሊካን ጳጳሳት ሊዮን ንኹሎም ኣብ ምድላው እቲ ፍጻመ ዓለም ሓቁፍ ቅነ ማንእስያት ንዝሳተፉ ንማንእስያት ስምዑ ኣብ ጎኖም ምጓዓዝን ንክርስቶስ ምስዓብ ንናፅነት ዘጉድሎ ዘይኮነስ በንጻሩ ናብ ፍጻሜ ከም ዘብፅሖ ንኽፈልጡ ሓግዝዎም። እምነት ንህወት ከም ዘይድርት እንታይ ደኣ ንዝዓበየ ኣድማስ ከም ዝኸፍቶን ቢሎም ንዓለም ሓቁፍ ቅነ ማንእስያት ኣጆኹም ንዓለም ስዒረያ ንዝብል ቃል ኢየሱስ ኣብ ልቦም ዓቂቦም ንዓለም ለኻዊ መዓልቲ ማንእስያት ብሓንቀውታ ክዳለው ተማሕፂኖም እቶም ሰማዕታት ኮርያ ነዚ ኣፀቢቖም ከም እተረድእዎ ገሊፆም ተስፋኦም ኣብ ምጩእ ኩነታት ዘይኮነስ ኣብቲ ክርስቶስ ድሮ ከም ዝሰዓሮ ርግፅ ዒናነት እዩ ዝምርኮዝ። ቅዱስ እንድርያስ ኪምታጎን ቅዱስ ጳውሎስ ቾንግ ሃሳንግን ካልኦት ሓዊሱ ቤተ ክርስትያን ኣብ ኮርያ ብናይ ሰማዕታት ምስክርነት እያ ዓብያ ህዝቢ ኮርያ ኣብ ምሉእ ታሪኩ ዘይተለምደ ሓይሊ መንፈስ ኣርእዩ እዩ ስደት ውግኣት ድኽነትን ምፍልላይ ንተፃዊ ሩ እዩ ከመይ ገይሩ ከም ብሓድሽ ክትንስእን ናብ መጻኢ ክጥምትን ዘስተውዓለ እዩ ከም ዝበሉ ዜና ቫቲካን የመላኽት። ሩሰሊካን ጳጳሳት ሊዮን ነቶም ካህናትን ኣባላት ሰቡፊ ህወትን ኮርያ ምስ ክርስቶስ ዘለዎም ዓርክነት ምኽባርን ምሕብሓብን ንሕውነት ክፉታት ይገብር እንክብሉ ዓዲሞም እቶም ካብ ዝተፈላለያ ሰበኻታት ማሕበራት ሰቡፊ
في هوتن تمكرتات نزمت بمخانم زي بزعنت زي نسينو داونت تقا جيرم كخبرو تلابيوم سينو داويت بيتا كريستيان اتغالي هاو ويحبتن بزعين ابقعزو امبر موادارتي كم زيكون زللي مخانو ابريكم زبفلاي ابكم حوص لسيت كوريا زا امسالة حج اون مرير قسر مفللاي زسكم زوبا اقداس مخانو قليتهم كتالي سرحنان تقلوتنان حدش نعيركب مقدتات كخفتن اب النفس وكف كفال حوص لسيت كوريان اب ملع عالمن بناتا وانجل سلامك وج انكبلو كم زت حساسبو زينا فاتيكان افليتو رسالي كان باباسات اليوم مبل عصر تربحته أب نايس راح بوتها زل عالو قدات أب مفتاح زتا أقداس موخان بمقلاح هلاوي دك نستيو أب حقر فاتيكان مفلاتن مدناقن كم زاد اللي يقلعو رسالي كان باباسات اليوم مبل عصر تربحته نوكت دك نستيو أب محبر حقر فاتيكان محبر علمان سرحتيناتات حقر فاتيكان اللي تحموشتا تقمت تقبلو مبز اسمعو مادرة هلاوي دك نستيو أب فاتيكان زيادة أفلتون ن دان كوهابو زلوو كبرواغا ايو دك نستيو اب لعلي سباتن زمدناتاتن فلوي تحواسن نتترعي زيكوناس اب تمكورون الرعا ايان دك نستيو دزي تسنية ملو سبعاوي موياون مهوراون توهبوتاتن يمتز انكبل قدسناتهم اب زسمعو مادر اوليحوم كالتانن استو علاونن محزناتنن قبراوي اقراربا انن نهيوات زن تكالات زهبتمون بزعبا كوننتن زقاتم الدهوتاتن زسفحة الرأيان ممعبالي حقز حجئون زي تكا معكلنة سبع أو نت سبن زي منزع كبر صراحا بفلاي أبزب سرحو أستوع لزر أزلو معبالتات أبقمت بمقطعو أسميرام قروم سبع أو نت بزبل أهر استزلقسوا عدم مرأخت توكيسهم صراحة مقابريات راي زي كونس كبري هيوتنا زقلتن زعبين إيو إلام أب فاتيكان كلتا مسرطاو وقازلوهم عالت حبرات سبن حادنة مقلح بفلاي أقداس مخانو قليزهم زي أم دمع أزيوم نابل بيز وقربو كبرتات إياتهم كلهم ني أقل قلوت رسالي كان باباسات أي أم زبركتو بيتا كريستيانا ومحبر السب إفاترو أبتي بقويتان ني بيتروسن ني تخطلتون زتوحب تلقو يساتفو أبحاد تلقو بمعارك بري أبركتو يقبرو محبرات سرحتيناتات أبناي مقدام ويقريج تمرقزي كسرات أيقونان سلزي زمان فسزي أبا معباي كبر قدا كتساوتا يغلا إيان انكبلو يستبهلو أبا نايس راح بوتا تأقاما تبزفتر البوتا بمت أمامان مخزون زي السعبو قرنا زيتا قدامعي نقنميت سقوما قد كوينو يقدسل برقدس أبا كل درجاتات زيتا محداس كم زيدلي أبتا قدامي تعوليت مال أختي قرروم سب أو نتزر استغن مالا بيتا كريستيانين نقلوم سناي دليت زلووم دك نستيون دك تبعتيون زعرب كو حساب زي نتعصر أكالت أوعطا بيتا كريستيان كومو أون أب مونغو سبات بحبار نمبر زحق زمت كلاو مساريحي إيو رسالي كان باباسات أب مادم دمتا أب زمك دزي بحبار أب إنو قعزلو زلونا أوان كبزري زي عقبتن كإمتان بمرحاق نحات حدنا ندقا قفلون واغان بقعتن كل سب أفلتو إنه بلو نيسراح بوتا محبر سب كنحان نتكن تحرئينا إلوم رسالي كان باباسات اليوم نما بالعصر تربعته إسرائيل بزفنو تمت كعدي هو تمز سعنو كل تدك نستيو كريستيان زركبو أمز تقدرو حموش تسبات مخنيات نابق أمز كاتوليكا ويت بيت كريستيان كردس تصدرا بيت أب كتما قازا ناي حزن مقلت متسنانا عن ملغتي أما حلالي فوم بمخنيات مقتلتي كل تدك نستيو ارتروكساويان كريستيان زركبو أم حموش تسبات رسالي كان باباسات اليوم نما بالعصر تربعته أب زم حلالي فون هاي حزن متسنان عن مال أختهم زي تسمعهم حزن قليتهم نما حبر سب كريستيان قازا تسألتهم كم زرقا قصو حبر زينا فاتيكان أصعبو اتز تفتصم مدكعتي اب ريميل معربا وزوبا كتما قازا اب زركا بمنبر هنصا اللي تسلستا تكم تسمي الكاتو كوينو بجاكا اتوم نايموت حدقا زكات امام بزوحات ما سيتكم زكات امام يمالاخت كابتوم زتقاتلو مايتا كالر إبراهيم ابو داودن غوالا ميري حافيز ميشيل نجارن يركبوهم زن عدن غوالن غريخاويان ارتدوكساويان دك نستيو ابك اربع وان حدش مع
ዝዓቀቡ ቦታ ረኺበን ህይወተን ዳግማይ ክሓንፃ ዝፅዕራ ዝነበራ ምዃነን ይንገር ርእሰ ሊቃነ ጳጳሳት ልዮን መበል 14 ንቆሞስ ቤተ ክርስትያን ቅድስቲ ስድራ ቤት ኣብ ቃዛ ኣባ ጋብርኤል ሮማኔሊ ኣብ ዘመሓላለፎ ናይ ሓዘን መግለፂ መልእኽቶም ንግዳያት ኣባይቲ ስድራ ግዳያትን ቅርበቶምን ጸሎቶምን ኣረጋጊፆም ንኣባ ሮማኔሊ ስለ ኣገልግሎቶም ድማ ከም ዘመስገንዎም ዝሓበር ዜና ቫቲካን ኣስዒቡ እቲ መሪር ዜና ሞት ማይሳንን ሜሪን ካብ ዝተሓብሩሉ እዋን ኣትሒዞም ምእንታእንን ምእንቲ ኩሎም ዝተቐትሉን ኣባይቲ ስድራ ምዉታትን ንመላእ ማሕበረሰብ ቃዛን ናብ እግዚኣብሄር ጸሎቶም ከም ዘብፅሑን እዚ ኩሉ መዓቲ ክሳብ ብምዓስ እዩ ኦጎይታ ቢሎም ነታ ቁምስናን ንኩሎም ነቶም ብሰላም ክነብሩ ዝደልዩ ብዙሓት ሰባትን እተቕርቦ ኣገልግሎት የቐኒልና በረኸትን ፍቅራዊ ቅርበተይን ኣረጋግፀልኩም ብፍላይ ካርዲናል ፒየር ባቲስታ ፒትሳባላ ላቲናዊ ፓትርያርክ ዘበ ኢየሩሳሌም ብስሙ ውሉደ ክህነትን ሰበኻን ፅንዓት ይሃብኩም ብምባል ንህወት ንፁሓት ሰባት ንሞት ዝዳረገ ተግባር ብምኹናን ሓዘኖም ከም ዝገለጹ የመላኽት ስነ ስርዓት ቀብሪ እተን ደቂ ኣንስትዮ ትማል ሰንበት ኣብ ከተማ ቃዛ ኣብ ዝርከብ ቤተ ክርስትያን ቅዱስ ፖርፊርዮስ ናይ ግሪክ ስርዓት ናይ እትኽተል ኦርቶዶክሳዊት ቤተ ክርስትያን ተራዳይ ፓትርያርክ ሜትሮፖሊስ ኣሌክስዮስ ከም እተፈፀመ ዜና ቫቲካን ይሕብር ብመሰረት ሓበሬታ ምንጭታት ቤት ሕክምና ኣልሺፋ እቶም ብሕትመጥቃዕቲ ዝቆሰሉ ኣብ ከቢድ ኩነታት ከም ዘለዎ ክፍለጥ እንከሎ ሰራዊት እስራኤል እትመጥቃዕቲ ንሓደ ማእከል ትእዛዝ ወይ መራሒ ሓማስ ዕላማ ዝገበረ ምንባሩ ይገልጹ እዚ ከምዚ ኢሉ እንከሎ ኣብቲ ከባቢ ትርከበ ካቶሊካዊት ቤተ ክርስትያን ቅድስቲ ስድራ ቤት ቆሞስ ኣባ ሮማኔሊ ዝምራሕ ግብረ ሰናይ ልኡካነ ወንጌል ንኣማይት ዝቕፅሩ ውሑስ ቦታ ንዘይብሎም ተመዛበልቲ ምሕጋዝ ይቕፅሉ ከም ዘለውን ኣብ ኢየሩሳሌም ናይ ላቲን ስርዓት ናይ ትኽተል ካቶሊካዊት ቤተ ክርስትያን ፓትርያርክ ካርዲናል ፒትሳባላ ቅድሚ ዝኽሪ 7 ጥቅምቲ ምስላ ሪፑብሊካ እቲ ሰሜናይ ኢጣልያ ዓለቶ ጋዜጣ ኣብ ዘካይዶ ቃሎ ማሕተት እስራኤላውያንን ፍልስጥኤማውያንን በቲ ናይ መዓልቲ ፍጻሜታት ከምዚ ተተንክፉ ገሊፆም ክሳብ ሕጂ ክንው እታ መዓልቲ ኣይሰገርናን ክልቲኦም ህዝብታት እስራኤላውያንን ፍልስጥኤማውያንን ኣብዚ ዓሚቕን ዘይተፈትሐን ዘሰንብድ ኩነታት ምቑሓት ኮይኖም ኣለው ዓገብ ንበል ዝብል ድልውነት ኣይረኣይን ዋላ እኳ ብርትዐ እቲ ውግእ እንተነከየ ዳግመ ህንፀት ኣይተጀመረን ኩነታት መነባብሮ ኣይተመሓየሸን ብሓቂ ብገለ መዳየት ካብኡ ዝገደደ እዩ መዓልታዊ ህወትን ሰብኣዊ ኩነታትን እናኸፍአ እዩ ዝኸይድ ዘሎ እንክብሉ የጠንቅቑ ክረምቲ እናቀረበ ኣብ ዝኸደሉ ዘሎ እዋን ካርዲናል ፒትሳባላ ብዛዕባ ዝተመዛበሉ ኣባይቲ ስድራ ፍሉይ ስክፍታኦም ኣስሚሮም እቲ ዝናም ንኩሎም ኣብ ማዕቆ ብዳሳት ንዝነብሩ ዓብ ፀገም ክኸውን እዩ ኣብዚ ፀገማት እዚ ቤት ትምህርቲ ቁምስና ቃዛ ዳግማይ ምኽፋት ነቲ ሕብረተሰብ ምልክት ተስፋ ኮይንዎ ኣሎ ምስ ኩሉ ፀገማት ዳግማይ ክንጅምር ከዓ ከም እንደሊ ዘርኢ ምልክት ዘይጠፍእ ተስፋ ኣሎና ከም ዝበሉ ዜና ቫቲካን ይሕብር ንጳጳሳዊ ሓለዋ ፀጥታ ስዊዘርላንድ 227 ዓመተ ምሕረት ፍሉይ ናይ ዝኽሪ ዓመት ክኸውን እዩ እዚ ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ኣብ ቁርሒ ጥሪ ኣብ ብሪክ ስዊዘርላንድ ኣብ ዝካየድ ናይ ጉባኤ መደባትን ከምኡ እውን ኣብ ዙሪ ካብ ዝካየድ ኣብ ፅድያ ምርኢትን ምስታፍ ኣብ ምድላዋት ይርከብ ኣብ ወርሒ ግንቦት ኣብ ሃገረ ቫቲካን ፅምብል ክካየድ መደብ ተታሒዙ ኣሎ እዚ ድማ ንፈለማ እዋን ብዛዕባ ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ዝገልፅ ሰነዳዊ ፊልም ከምኡ እውን መደባት ንግደት ዘተቃልል ከም ዝኾነን ኣዛዚ ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ኮሎኔል ግራፍ ንዜና ቫቲካን ኣብ ዛዕባ መግለፂ ሓቢሩ እቲ ኣብቲ ግዜ እቲ ዝነበረ ክብርታት ሎሚ እውን ከም ዘሎ ክንምስክር ንደሊ ኢሉ ፅኑዓት ክብርታት ተኣማንነትን እሙንነትን ሞያዊ ብቕዓትን ምትሕግጋዝን ብዝብል መራሕ ከዓል ኣብ 227 ዓመተ ምሕረት መበል 500 ዓመት ዝኽሪ ከበባ ሮማ መደብ ከም እተዳለወን ዕለት 6 ግንቦት 527 ዓመተ ምሕረት ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ናይ ርእሰ ሊቃነ ጳጳሳት ህወት ንምድሓን ኣብ ዝገበርዎ ፃዕሪ 147 ኣባላት ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ከም እተሰውኡን ካልኦት 42 ብፅዖቶም ድማ ንርእሰ ሊቃነ ጳጳሳት ካብቲ ከበባ ሮማ ንምድሓን ናብ ቅዱስ መልኣክ ግንቢ ዓጅቦም ከም ዝሰነዩን ታሪክ ቤተ ክርስትያን ዝሕብሮ እዩ ናይ 527 ዓመተ ምሕረት ከበባ ሮማ ኣብ ታሪክና ኣብ ዝረኣዩ ፍፃሜታት
ሓደ እዩ እዚ ዝኽርዚ ድማ ንመስዋዕት ድልውነት ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ዘዘኻኽርን ናይቶም ቅድሜና ዝነበሩ ተኣማንነት ዘመልክትን እዩ እንክብል ኣዛዚ ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ኮሎኔል ኮርስፍ ግራፍን ዜና ቫቲካን ኣብ ዝሃቦ መግለፂ ሓቢሩ ማዕረ ማዕርኡ ድማ ናይቲ እዋን ክብርታት ሎሚ እውን ህሉ ምዃኑ ከነርእን ንተልኮ ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ኣብ ኣገልግሎት ርእሰ ሊቃነ ጳጳሳት ክንነብሮን ከም እንደሊ ክምስክር ኢና ኢሉ እቲ ዝኽሪ ንዕለት 23 ጥሪ ኣብ ብሪግ ስዊዘርላንድ ብዝካየድ ዋዕላ ናይ ታሪክ ሊቃውንቲ ክኽፈት እዩ ኣብ ዙርያ ፍጻሜታት ናይቲ እዋን ዝነበረ ፖለቲካዊ ወተሃደራውን ሃይማኖታውን ኩነታትን ሳዕቤናትን ከምኡውን ነቲ ዝሓለፈ ታሪክ ዝምርምር ሕታም ክዝርጋሕ ምዃኑ ሓቢሩ ከምኡውን ኣብ ዝኽሪ መበል 500 ዓመት ከበባ ሮማ ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ካብ ዕለት 16 ክሳብ ዕለት 19 ሚያዝያ 227 ዓመተ ምሕረት ኣብ ዙርያ ካብ ዝካየድ ፅድያ ምርኢት ክሳተፍ እውን ምዃኑ ብዛዕባ እቲ ፅምብል ዝምልከት ዝወፀ መግለፂ ከመላኽት እንከሎ በዚ መገዲ እዚ እቲ ታሪካዊ ምትእስሳር ኣብ መንጎ ከተማ ዙሪክን ናይቲ እዋን ዝነበረ ኣዛዚ ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ካስፓር ሮይስትን ኣብ ዙሪክ ዝተወልደ ኣብ እዋን ከበባ ሮማ ኣብ ሽሕን 527 ዓመተ ምሕረት ነቲ ሓለዋ ፀጥታ መሪሑ ከም እተሰውዐ ዘዘኻኽር ኮይኑ ኣብ ቫቲካን ካብ ዕለት 5 ክሳዕ ዕለት 7 ግንቦት 227 ዓመተ ምሕረት ወከልቲ ቤተ ክርስትያን ናይ ፖለቲካ ኣካላትን በርገሳውያን ማሕበራትን ኣባይቲ ስድራ ሓለዋ ፀጥታ ስዊዘርላንድን ዘሳተፍ ፍጻሜታት ክካየድ ምዃኑ እቲ ዝወፀ መግለፂ ይሕብር ዕለት 4 መስከረም 227 ዓመተ ምሕረት ሃገራዊ ንግደት ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ነበር ኣብ ከተማ ኣይንሲደልን ስዊዘርላንድ ክካየድ እዩ ኣብቲ መደብ ብጀካ ሃይማኖታዊ ፅምብል ንዝኽሪ መበል 500 ዓመት ከበባ ሮማን መስዋዕትን ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ዝተወፈየ ሰነዳዊ ፊልም ብዓለም ደረጃ ንፈለማ እዋን ክቐርብን ከምኡውን ካልእ ብርሃን ስነ ጥበብ ዘርእስቱ ምርኢት ክቐርብ እዩ ንጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ዝምልከት ሓደ ገላፂ ታሪካዊ ፍጻመ ንምዝካር ጥራይ ዘይኮነስ ንዘመናት ኣገልግሎት ጳጳሳዊ ሓለዋ ፀጥታ ስዊዘርላንድ ዝቐረፁ ክብርታትን ብማዕረ ንምቅላሕ እውን ምዃኑ እቲ መግለፂ የዘኻኽር እቲ ዝኽሪ መበል 500 ዓመት ከበባ ሮማ ብዛዕባ እዋናዊ ተልእኮ

ሎዕለታዊ ተዘክሮታት ብምዕቃብ ብዛዕባ ውሽጣዊ ሂወት ርእሰ ሊቃነ ጳጳሳት ፍራንቸስኮ ፍሉይ ኣስተውዕሎት ክትህብ እያ። ብዕለት 24 ሕዳር 2026 ቤት ማሕተም ሃገረ ቫቲካን ብብፁእ ካርዲናል ቪክቶር ኣማኑኤል ፈርናንደስ ህየንተ ናይቲ ብዛዕባ ጉዳያት ኣንቀጽ እምነት ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር እተዳለወት ውልቃዊ ዕለታዊ መዝገብ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዘርእስታ መጽሓፍ ብዛዕባ እቲ ጆርጅ ማርዮ ቤርጎልዮ ካብ 1992 ዓመተ ምህረት ክሳብ 2024 ዓመተ ምህረት ኣብ ዝነበረ እዋን ዘስፈርዎ መዘኻኸሪታቶም ብምቕራብ ክትዝርጋሕ እያ። እዛ መጽሓፍ እዚኣ ብዛዕባ ባህርያትን ውሽጣዊ ህይወትን ናይቶም ካብ ዕለት 13 መጋቢት 2023 ክሳብ ዕለት 21 ሚያዝያ 2025 ንካቶሊካዊት ቤተ ክርስቲያን ዝመርሑ ኢየሱሳዊ ርእሰ ሊቃነ ጳጳሳት ዓሚቕ ምርዳእ እትህብ መጽሓፍ ክትከውን እያ። ውልቃዊ ዕለታዊ መዝገብ ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ መላእ ዓለም ብሓሙሽተ ቋንቋታት ኣብ ሓደ እዋን ክትሕተም ኣብ ዕለት 24 ሕዳር ድማ ኣብ 94 ሃገራት ክትዝርጋሕ እያ። እቲ ናይ ቋንቋ ጣልያን ሕታም ከዓ ብቤት ማሕተም ሃገረ ቫቲካን ክሕተም እዩ። ናይ ቋንቋታት እስጳኛ፣ እንግሊዝ፣ ፖርቱጋል ሕታማት ከዓ ብጨንፈር ፔንግዊን ራንደም ሃውስ ከምኡውን ናይ ቋንቋ ፈረንሳይ ሕታም ብኤዲሽን ኣልቢን ሚሸል ዝተባህሉ ትካላት ክሕተሙ እዮም። ዋና ሰናዳኢ ዜና ቫቲካን ኣንድሪያ ቶርኔሊ ከም ዝገለጾ ነዚ ብብፁእ ካርዲናል ቪክቶር ኣማኑኤል ፈርናንደስ እተዳለወ ዕለታዊ መዝገብ ርእሰ ሊቃነ ጳጳሳት ፍራንቸስኮ ናብ ህዝቢ ዘቕርብ ጽሑፍ ክንሓትም ብምኽኣልና ኣዝና ኢና ተሓጒስና ክብል ኣመልከተ። እዛ መጽሓፍ እዚኣ ኣብ መላእ ዓለም ዘለዉ ኣንበብቲ ከም ዘማስውሉ ድማ ንኣምን ኢና። ብዛዕባ ውሽጣዊ ህይወት እዞም ኣርጀንቲናዊ ርእሰ ሊቃነ ጳጳሳት ከዓ ዓሚቕ ምርዳእ ክንረክብ ንኽእል ኢና ክብል ይምስክር። እዛ ሓዳስ መጽሓፍ ካብ ዕለት 20 ታሕሳስ 1992 ክሳብ ዕለት 18 ሓሰ 2024 ተዓቂቡ ዝጸንሐ መዘኻኸሪታት ርእሰ ሊቃነ ጳጳሳት ፍራንቸስኮ እተቕርብን ርእይቶታቶም እትገልጽን ክትከውን እያ። ሎሬንዞ ፋዚኒ ዋና ኣሰናዳእን ዳይሬክተርን ቤት ማሕተም ሃገረ ቫቲካን ብወገኑ ቤት ማሕተም ሃገረ ቫቲካን ንቓላት ርእሰ ሊቃነ ጳጳሳት ናብ ኣህጉራውያን ኣንበብቲ ንምብጻሕ ይዓይሎ ይብል። ኣብዛ ዓመት እዚ ናይ ሮበርት ፍራንሲስ ፕሬቮስት ጽሑፋት እቶም ሕጂ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኮይኖም ዘለውን ነታ ናጻን ዝደሓኑን ዘርእስታ መጽሓፎም ብተፈላለየ ቋንቋታት ኣሕቲሙሎ። ድሕሪ ሓጺር እዋን ከዓ ነዚ ብርእሰ ሊቃነ ጳጳሳት ፍራንቸስኮ እተዳለወ ብሕታዊ ገጻት ኣብ ኢጣልያ ብተፈላለዩ ኣስፋሕቲ ኣቢልና ኣብ መላእ ዓለም ንዝርከቡ ኣንበብትን ኣብቲ ሓደ ካብቶም ናይ ቀረባ ተሓባበርቶም ዝነበሩ ብፁር ካርዲናል ቪክቶር ኣማኑኤል ፈርናንደስ ዝጸሓፍዋ መጽሓፍ ከነቕርበሎም ብምኽኣልና ኣዝና ኢና ተሓጒስና ክብል እውን ይምስክር። እዚ ቤት ማሕተም ሃገረ ቫቲካን ነዛ መጽሓፍ ኣብቲ ካብ ዕለት 7 ክሳብ ዕለት 11 ጥቅምቲ 2026 ዝካየድ ናይ ፍራንክፈርት ምርኢት መጽሕፍቲ ንኣህጉራውያን ኣስፋሕቲ ከቕርብ ከዓ እዩ። ጳጳሳዊ ሽማግለ ዕቑባ ቈልዑን ትሕቲ ዕድመ ህፃናትን ናይ ወርሒ ጥቅምቲ ሓፈሻዊ ምልእተ ጉባኤኡ ዛዚሙ። እዚ ድማ ተሳትፎ ናይቶም ካብ ዓመፃ ዝተረፉን ዕቑባ ኣብ ገዳማዊ ውፉይ ህይወት ከምኡውን ዕቑባ ቈልዑን ህፃናትን ኣብ መስመር ኢንተርነት ኣብ ዝብሉ ኣርእስታት ዘተኮረ እዩ ዝነበረ። ብመሰረት እቲ ብዕለት 5 ጥቅምቲ ዝወፀ ጋዜጣዊ መግለጺ ንተኣማንነት ምዕቋብ ንተጸምዶ ናብ ዝልክዖ ስጉምትታት ኣብ ናይ ምትርጓም ክእለት እዩ ዝምርኮስ ዝብል ሓባራዊ ስርዓት ብኣባላት ጳጳሳዊ ሽማግለ ዕቑባ ቈልዑን ትሕቲ ዕድመ ህፃናትን ኣብ ወርሒ ጥቅምቲ ኣብ ዘካየድዎ ሓፈሻዊ ምልእተ ጉባኤ ደጊሞም ኣረጋገጹ። ካብ ዕለት 28 መስከረም ክሳብ 2 ጥቅምቲ ኣብ ከተማ ሮማ ኣብ ተኻየደ ጉባኤ እቲ ሽማግለ ኣብ ተሓታትነት ተሳትፎ ግዳያትን ብሂወት ዝተረፉ ሰባትን ከምኡውን ኣብ መላእ ዓለም ለኻዊት ቤተ ክርስቲያን ናይ ምክልኻል መዋቕር ኣብ ምምሕያሽ ዘተኮረ እዩ ዝነበረ። እቶም ኣባላት ኣብ ዘካየድዎ ዘተ ኣፈጻጽማ ሓድሽ ሕግታት እዚ ሽማግለን ዞባዊ ቀዳምነት ክውሃቦም ዘለዎም ጉዳያትን ቀጻልነት ናይ ዕቑባን ተበግሶታትን ኣብ መላእ ዓለም መርሚሮም። እቲ ጉባኤ ነቲ ዝመጽእ ዘሎ ሳልሳይ ዓመታዊ ጸብጻብ ብዛዕባ ፖሊሲታትን መስርሓትን ዕቑባ ኣብያተ ክርስቲያንን ገምጊሙ። ነቲ ኣብ 2027 ክዛዘም ዘለዎ ራብዓይ ዓመታዊ ጸብጻብ ናይ እማሜ ውጥን ወይ ናይ ስራሕ ሰነድ ብድምፂ ምርጫ ኣጽዲቑ።
እቲ ጋዜጣዊ መግለጺ ከም ዘመልከቶ ግዳያትን እቶም ካብ ዓመፅ ዝተረፉ ሰባትን ኣብ መስርሕ ዓመታዊ ጸብጻብ ትርጉም ዘለዎ ተሳትፎ ክገብሩን ነቲ ዝወረዶም ማሕሰይቲ ዝህብዎ ምላሽ ንምርዳእን እቲ ዓመፃ ንኸይድገም ክከላኸል ዝኽእል ፖሊሲታት

0: ንምቕራጽን ኣድላይ እዩ ብምባል የጕልሕ። ኣባላት እቲ ጳጳሳዊ ሽማግለ ነቲ ቀጺሉ ዘሎ ደረጃ ዕማም ናይቲ ኮሚሽን ዝዛዘመ ኣድማሳዊ ናይ ዕቑባ መዋቕር እንተላይ ንምዝርጋሕን ኣብ ግብሪ ንምውዓልን ዘምጽኦም መደባት ገምጊሙ። እቲ ዘካየድዎ ምይይጥ ነቲ መምርሒታት ብቐሊሉ ኣብ ምርካብን ኣብ ህልው ኩነታት ቤተ ክርስትያንን ዞባዊ መዋቕርን ኣብ ምህናጽ ዘተኰረ ኸኣ እዩ ዝነበረ። ኣገዳሲ ክፋል እቲ ጉባኤ ብተወሳኺ ኣብ ውሽጢ ማሕበራት ሰብ ፍይ ህይወት ብዛዕባ ክህሉ ዘለዎ ዕቑባን ብዛዕባ ፍሉይ ተመክሮ ኣባላት ሰብ ፍይ ህይወት ደቂ ኣንስትዮን ዝዝትዩ ዝነበረ። ኣባላት እቲ ሽማግለ ብዘይግቡእ ምጥቃም ስልጣንን ሕልናን ንመንፈሳዊ መሪሕነት ኣብ ጾታዊ ዓመፅ ምጥቃምን ብዝብሉ ሓሳባት ኣብ ጐኒ እቲ መግለጺ ዕንቅፋት ከይኮኖምን ውጽኢታዊ ምላሽ ክህቡን ዘኽእል መዋቕርን ባህላውን ዕንቅፋታት መርሚሮም። እቲ ኮሚሽን ወሲኹ ካብ ዕለት 9 ክሳብ ዕለት 11 ታሕሳስ 2026 ኣብ ከተማ ሮማ ብዛዕባ ምክልኻል ዓመፃ ኣብ ማሕበራት ሰብ ፍይ ህይወት ካልኣይ ዓመታዊ ኣኼባ ከካይድ ድማ መደባት ኣውፅኡ ኣሎ። እቲ ሕብረት ክንክን ፍትሕን ሓባራዊ ርክብን ሓባራዊ ተልእኾ ዘርእስቱ ሲኖዳዊ ዓውደ መጽናዕቲ ካብ 5 ሃገራት ዝመጹ 300 ተሳተፍቲ ብምእካብ ምስ ቅዱስ ኣቦና ብምርኻብ ክዛዘም እዩ። እቲ ኣኼባ ብዛዕባ ሰብኣዊ ክብሪ ዘተኰረን ርክባትን ኩነታትን ሚዛናዊ ዘይምዃንን ዘጠቓልል ብዛዕባ ተኣፋፍነት ዘተኰረ ድማ ክኸውን እዩ። ጕጅለ መጽናዕቲ ብዛዕባ ተኣፋፍነት ንእተመሓየሸ መደብ ስራሕ ብሓደ ድምፂ ደገፍ ረኺቡሎ። ናይ መወዳእታ ጽማቕ ጽሑፋቱ ኸኣ ኣብ ወርሒ መጋቢት 2027 ኣብ ሓፈሻዊ ጉባኤ ኬቕርብን ጸኒሑ ድማ ኣብቲ ዓመት እቲኣ ኬሕትሞን ምዃኑ ተፈሊጡ። እቲ ኮሚሽን ብተወሳኺ ኣብ ዕዮ ዕቑባ ሕፃናት ኣብ መስመር ኢንተርነት ዝመሓላለፍ ማሕሰይቲ ብዝቐረበ መጽናዕቲ ጕጅለ ተመርኲሱ በቲ ቅዱስ ኣቦና ዘዳለውዎ ግሩም ሰብኣውነት ዘርእስቱ ዓዋዲ መልእኽቲ ተደሪኹ ነቲ ብቴክኖሎጂ ዝቕጽል ዘሎ ምዝመዛን ሃስያ ቈልዑን ትሕቲ ዕድመ ህፃናትን ንምፍታሕ ዘለዎ ቈራጽነት ኣደልዲልዎ ይርከብ ኣሎ። ኣባላት እቲ ጳጳሳዊ ሽማግለ ነቲ ሓደጋታት ንምርዳእን ንወለድን ሰበኻታትን ካቶሊካውያን ተቋማትን ምላሽ ንኽህቡ ዕቑባ ዲጂታላዊ ቴክኖሎጂ ሰብ ዝሰርሖ ኣስተውዕሎት ከምኡውን ናይ ኢንተርነት መድረኻት ብኸመይ ከም ዝጥቀምሉ መርሚሮም ኣለዉ። እቲ ኮሚሽን ኣስዒቡ ክብረትን ድሕንነትን ውሕስነትን ቈልዑ ኣብ ማእከል ቴክኖሎጂያዊ ምዕባለን ምምሕዳርን ኮይኑ ምእንቲ ኽጸንሕ ምስ ኣህጉራውያን መሻርኽትን ትካላትን ኣብ ውሽጢ ኩርያ ሮማና ዘሎ ሰፊሕ ምትሕብባር ሓንጎፋይሉ ተቐቢልዎ ይርከብ ኣሎ። እቲ ኣኼባ ነቲ ናይ ሜሞራሬ ተበግሶ ገምጊሙ ኣብ ተሓታትነት ቀጻልነትን ተዓጻጻፍነትን ካብ ናይ ገንዘብ ሓሳባት ናብ እተፈላለየ ባህላዊ ሃዋህው ኣብ ምትግባር ክሰግርን ከሎ ኣብ ምትእስሳራትን ዝምድናታትን ዘተኰረ እውን እዩ ዝነበረ። ኣባላት ምዕባለ ምክልኻልን ውጽኢታዊ ጽልዋን ንምርግጋጽ ብኣከባብያዊ መራኸቢታትን መሻርኽትን እተፈላለየ ገንዘብን እተደገፈ ቀዋሚ ሞዴላት ከማዕብሉ ምዃኖም ኣፍሊጦም። እቲ ኮሚሽን ዕቑባ ዘይንጸል ክፍሊ ህይወት ቤተ ክርስትያንን ትካላትን ሓላፍነትን ምዃኑ ኣፍልጦ ብምሃብ ንምስማዕ ግልጽነት፣ ተሓታትነት ከምኡውን ቀጻሊ ደገፍ ንምሃብ ሓድሽ ቈራጽነት ብምግባር ደምደመ።
1: ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብማንበብ ሓበሬታ ቫቲካን ኒውስ ክፍ ኤርትራ ኣቢልኩም ክትከታተሉ ከም እትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino@spc.vi ምዃኑ ንሕብር። ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብነት ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስገን ናይ ሎሚ መደፈናወና ኣብዚ ዝዛዘም ኣብ ናይ ፅባሕ መደፈናወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ክቡራትና ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ሎሚ ዕለት 7 ጥቅምቲ ናይ ርእሰ ሊቃነ ጳጳሳት ዮሃንስ መበል 14 ምዕራፍ ፍጻሜታት ርእሰ ሊቃነ ጳጳሳት ዮሃንስ መበል 14 ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከም ዝለገሱን ኣስዒቦም እውን ኣብቲ ንዝኽሪ 10 ዓመት ሃዋርያዊ ምዕዳን ናይ ፍቕሪ ሓሴት ንክካየድ ዝፀውዕዎ ዓውደ ጉባኤ ተጋባእ እያን ናይ ምስራቅ ኣብያተ ክርስቲያን መራሕትን ናይ ኤጲስቆጶሳዊ ጉባኤታት ኣብ መናብርቲ ከም ተራኸቡ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ናይ ሎሚ ዕለት 7 ጥቅምቲ 2026 ዓመተ ምሕረት መደብ ፋኖዋና ርእሰ ሊቃነ ጳጳሳት ዮሃንስ መበል 14 ዝለገሶ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ናይ ካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስ ንመንእሰያት ፍቕሪ ንዘለዓለም ኣብ ዘርእስተ መፅሓፍ ርእሰ ሊቃነ ጳጳሳት ዮሃንስ መበል 14 ዝደረስዎም ኣቕድም ርእሰ ሊቃነ ጳጳሳት ዮሃንስ መበል 14 ኣብቲ መበል 40 ዓመት ዘቕፅር ዘሎ ኣብ ኣሲዚ በብዓመቱ ዝካየድ ናይ ዝተፈላለየ ሃይማኖታት መራሕቲ ዓውደ ጉባኤ ክሳተፉ ከም ዝኾኑ ብዛዕባ ኣምር ፍትሓዊ ኩናት ኣብ ቅዱስ ኣጉስጢኖስ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነዋና እንሆ ሕጂ ይጅምር ክሳብ ፍጻሚ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፅሕኩም እናበልና ናብ ናይ ሎሚ መደብ ፈነዋና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ እቲ ፍስሓን ተስፋን ተሰሚየ ሰነድ ካልኣይ ጉባኤ ቫቲካን ንዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብ ራብዓይ ምዕራፍ ናይቲ ሰነድ ኣስተንቲኖም ብዛዕባ ተልእኮ ቤተ ክርስቲያን ኣብ ዓለም እውን ኣስተምሂሮም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ራብዓይ ምዕራፍ ናይቲ ሰነድ ካልኣይ ጉባኤ ቫቲካን ዝኾነ ጉስነታዊ ቅዋም ፍስሓን ተስፋን ብምስትንታን ቤተ ክርስቲያን ተልእኮኣ ታሪኻዊ ስፍሓት ከም ዘለዎን ማሕበራዊ ርክባት ብኸመይ ከም ዝህነፅን ሓላፍነት ከም ዝህባ ገሊፆም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን እንቋዕ ብድሓን መጻእኩም። ብዛዕባ ጉባኤያዊ ቅዋም ፍስሓን ተስፋን እንገብሮ ዘለና ኣስተንትኖ ክንቅጽል ከሎና ሎሚ ንራብዓይ ምዕራፍ ናይቲ ቀዳማይ ክፋል ናይ ዝሰነድ እዚ ብዛዕባ ተልእኮ ቤተ ክርስቲያን ኣብ ዘመናዊት ዓለም እተወፈየ ክንምርምር ኢና። ቅድሚ ኩሉ እዚ ጉባኤ ንቤተ ክርስቲያን ከም ኣብ ልዕሊ ወይ ኣብ ጎኒ ዓለም ከም ዘላ ዘይኮነትስ የግዳስ ብምሳልያዊ ኣገባብ ኣብ ውሽጣ ከም እተተኽለት ይዝክር። ቅዱስ ኣጐስጢኖስ ዓለም ብቤተ ክርስቲያን ኣቢላ ተዓረቐት ክብል ጸሓፈ። ቤተ ክርስቲያን ከዓ ድሮ ምስ ኣምላኽ እተዓርቀት ዓለም እያ። ንሕና ኣብ ምድሪ ነጋድያን ኣጋይሽ ኢና። ኣብቲ ኣፋ